ወይትቀደሰ ወይትን ያለ ወይት የባዶና እስማ ቤስባት ይሆ ቅዱስ ኃያል ወቡሩክ ስመ እግዚኦ ወሬ እግዚኦ ወተሳል እግዚኦ በጊዜ ጸዋይ ኮከ በጊዜ ጸለይ ኮከ አንተ አወፅም ሰማይ ምን ደሎ ማደረከ ህሮይና ዋሴ ክስምን ደሎ አሌ ካርያም ከበራብሌ ዋሴኔ ዋሴ አረሃሌ ግኔ ሃሌ አረ

ሰነ ዘይሬ ኩሎ ከልብነ ጻድቅ ወይኖ ማሪከ ወይኖ ሩቅማት ከወይኖ ወብዛ ምረት ከወይኖ በባላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆበ ጽድቃ ጸድቀነ ንለመጠን ዘንበለ ዛት እግዚአብሔር የዚያን ይሴባይታ ኳስሞ ለእግዚአብሔር

0: ሰላም
1: ሰላም
0: ይሁን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ይሁን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ይሁን መካነ